0: ቀዲም ፈቲው ፈስቀዲ ትሪስ ምንት አሶም ተገን ዶኒ ትብህራ አቼ ጋዶ
1: አልጉን ምንገ ፕሮግራም ተን ሀብጂፋ ዋጎቱን ደንገን ስቴኒ ኪሪት ቁርአን ገ ዲበ ተርጀማ ኪሪት ቁርአን ገ ዲበ ተርጀማ ሜድ ገን ስቴኒ ሱረቱ አንፋል ሀይዲህ ደቨና አያቱን ፈሻይን እሱረ ንማ ሱረቱ ተውባ ፈሻይን እሱረቱ ገ 27 ወና አያቱ ገ ኒላ ተርጀማ ቢዳል ዲፋፎኒ ዶክተር መሐመድ ሐኒፍ
2: بسم الله الرحمن الرحيم
3: رحمن وانت رحيم وانت الله جئ اسم فلم فشاغنمه